ባልኩ ካለኝ የሰማህ ዲሚርላይ ታላላ ፈራፊት በደስታይ ለቲሚሩ ከሌብኝ የሰማህ ከባራባሪ ማውራት ሳትደል